መጀመሪያ እንደምን ጸበት መዳበስ መጓምኘት ትትዬ መጣበት ከዛ በኋላ ትትዬ ትትዬ ወርማፕ ከዛ በኋላ ትትዬ ጊዜ ከዛ ደግሞ

0: እንኳን አፈቅርሻለሁ። እንዴት ላርገኝ ነው ጌታ? እንዴት ልሆንልሽ የኔ እመቤት? እንዴት ነው? ቆንጆ ነው። ትወጂኛለሽ?
1: አዎ።
0: ታፈቅርኛለሽ?
1: አዎ።
0: ትወጂኛለሽ?
1: አዎ።
0: በእውነት?
1: እኔ ልሙትልህ?
0: ታፈቅርኛለሽ?
1: አዎ።
0: ይጣፍጣል?
1: አዎ።
0: ላውጣው? ኖ ኖ ኖ ኖ

አንዱም መቃብር ነው ገዙም መቃብር ነው አንዱም ይሄ ነው የናዝ ነው የሰውን ነገር ወዲያ ትቶ ያላት ነገር ተመልክቶ ትሬ ወርጥ ውሃ መጥቶ

በጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ አይከለክልም ምግብን የኛ ስራቱን ከባድ እንዲያው በባዶ ወደ የኛ ስራት ከባድ እንዲያው በባዶ ወደ የጌታችንን ጠባይ ያለኔ የሚያውቅ አለ ወይ ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው ማታ ለግብር መልካም ሰው ቀን ሲቆጣ

ሰው ስራ ሳሩን ቅጠሉን አኳራ እውቀቱስ ያንተ መሰለኝ ባብነት አድነኝ እውቀቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናቸው

ጅጉን መለቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ

ነብሮሽ ሞሻል አንበሳል ያገባሽ ነብሮሽ ሞሻል እኔም ጋር በበኩልሽ ስልክ ደውለሻል አቤት የሴት ነገር ጅንጀ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቅሽ አንድ እግርሽን አንሺው አስገ

ልጄ ወንዳታው ልጄ ልጄ ወንዳታው አይወንዱ ያሉ ሲያለቅሱ ወንድምም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወጬ እሱ ሲነፋ እኔም ወጬ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን

ወገኔ ወገኔ በሹሜ ታዘዘ ወገኔ ናፈራ ታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬው ወገኔ ናረንጓዴ አትልበስ